ጤና ይስጥልኝ አድማጮቻችን፣ እንደምን አደራችሁ? ይህ የዋልያ ራዲዮ ድምጽ ነው። የዋልያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፕራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 64 00 444 ነው። መልካም ቆይታ።

Damaslina und Tschatschin, der Benad Fedatschuch, Jirke, Waliarität, Bentum, Sushkat, Beamania, Quakasr Satz, Gasran Satz, Hisgaji Mikerblatschus, Samantai, Programmatschino. Grich, Sari, Letu, Ndenia Kutatern, Hasi, Salasaken, Glitschi, Astras, Mentamentum, Rassion, und der Ferranjo, Tschudagmo, September, Amist, Glitschi, Hasidistino. እንግዲህ አድማጮቻችን ተለመደው ስልክ ቁጥራችን 0711-6400-444 ላይ በመደወል ሐሳብ አስተያየቶቻችሁንም እንድታካፍሉ እንዲሁም የዝግጅታችን ተሳታፊዎች እንድትሆኑ ከልብ ጋብዛችኋለን። መልካም ቆይታ።

0: Ešte aj mám čas, čo mi kami, že mám a referáču, kde by sa riule titulajú malik toči, kde tá kazi ko studio na, kde nám tam besilke, mi karu kalu na sone na stena kdele. Kedmia ja le malik t, jej mne kal kal button radio, aby aj to malik teno. Kde መስከረም 19/2026 ያው እንደነጮቹ አቆጣጠር ነው ይህ የሬዲዮ ጣቢያ 30ኛ አመቱን ያከብራል። እና በዚህ ፕሮግራም ላይ እኛም እንድንሳተፍ ጥሪ ቀርቦልናል። እንግዲህ ጥሪውንም ተቀብለናል። ነገር ግን አሁንም አንዳንድ እናንተ አድማጮቻችን ድጋፍ እንፈልጋለን። በተለይ በእለቱ የ ኛን ሀገር ባህላዊ ምግቦች አጽቃይተን እንደናቀር ነው እንግዲህ ከኛ የሚጠበቅብን። በተለይ ደግሞኛ በዚህ ሬዲዮ ጣቢያ ረጅም ጊዜ ስለነገለገል የቆየን ወደ 20 አመት ገደማ አብረን ስለነበር እንግዲህ በዚህ 30ኛ አመት ባለም እንዲሁ አብረን በዝግጅቱ በመሳተፍ እንዲሁ አብሮነታችንን መግለጽ ይኖርብናል። በርግጥ ጥቂት ተሳታፊዎች አግኝተናል። ነገር ግን በቂ ስላልሆነ በለቱም ደግሞ በስፍራው በመገኘት የተዘጋጁትን ለታዳሚዎች መቅረብ ስላለብን አስተናጋጆችም ስለምንፈልግ አሁንም ኮንታክት ታደርጉን አሳስባችኋለሁ። እንግዲህ በመስከረም 19 ከ15 ከ22 ሰዓት ነው ፕሮግራሙ የሚኖረው። ተለያዩ ፕሮግራሞችን የያዘነው በለቱ ኦፕን ኤር ራዲዮ ነው የሚሆነው። ከዚህ ከስቱዲዮ የሚተላለፍ ፕሮግራምስ አይኖሩም። እዛው ባሉ የሚከበርበት ቦታ ላይ ከዛው ነው ሬዲዮ የሚተላለፈው። ስቱዲዮ እንደውም ለጎብኚዎች ክፍት ይሆናል ማለት ነው። በዲጄ የሚቀርቡ ዝግጅቶች አሉ። የምግብ የመጠጡ እንግዲህ ከኛ በተጨማሪ ሌላም አለ ማለት ነው። ስለዚህ በዚህ እንድንሳተፍ ማስተዋወስ ፈልጋለሁ። ከዚህ ጋር ተያይዞ ነሱም ለ50 ሰከንድ የምትቆይ ማስታወቂያ እንድናስተላልፍ ስለላኩልን እሱን እንድትከታተሉ ጋብዛችኋለሁ።
1: Das freie Radio für Stuttgart wird 30 Jahre alt. Seit unserem Sendestart am 28. September 1996 versorgen wir die Region Stuttgart mit Informationen über Kultur, Musik und politische Themen. Über 200 Sendungsmachende sorgen dabei für Abwechslung und ein diverses Programm, das ihr so garantiert nirgendwo anders findet. Herzliche Einladung zu unserem großen Sommerfest am 19. September. Wir feiern 30 Jahre freies Radio für Stuttgart mit euch. Kommt vorbei und genießt leckeres Essen, Musik und Live-Acts. Gefeiert wird im Hof und im Foyer in der Stöckerstraße 16a. Mehr Informationen findet ihr unter freies-radio.de.
0: Esche, hallo, tschatschen, gedi programmu. Die Gattelale, namelektun, wedi gami, datersuppen, nanem, mastoas, fellegallon. Gedi bezalet, jetle, ju programmu, tschukarballu, hin, ja, radio programmu, saj, minna, sagaj, beten, studio, tschullu, jeme, gognet, delo, tschallu, ke, azagaj, nagraviuc, እንዲሁ ሞዴራተሮች ጋር ሁሉ የመታወቅ እድል ስለቢኖር በለቱ ፕሮግራሙን እንድትከታተሉ አስቀድሜ ጋብዛችኋለሁ። መልካም ቆይታ።

0: Hallo, Donna Stillen. Grüß dich, mein Stöchchen, Silke Mertönum. Hallo, ist der Marcel in Hed?
1: Ist der Marcel in Hed? Stillen, Salam, ich bin und Melik, den Berin, der
0: Ich bin Salam. Ich bin Salam. Ich bin Salam. Ich bin Salam. Ich bin
1: Salam. Ich bin Salam. Ich bin Salam. Ich bin Salam. Ich bin Salam. Ich bin Salam. Ich bin Salam. Ich bin Salam. Ich bin Salam. Ich bin Salam. አርቲስቶቻችን ወደ ሽልስጋርት ልቅ ብለውልናል። በብዙዎቻችሁ ዘንድ የሚወደደው የኢትዮጵያ የኮሜዲና የኪነ ጥበብ ምሽት በደመቀ ሁኔታ ሊቀርብላችሁ ቀኑ ተቆርጧል። ምሽት ላይ ሳይሆን ያው በተለምዶ ምሽት ስለሚባል ነው። ቀኑ ዛሬ ሴፕቴምበር 5 2026 ነው። ሰዓቱ ደግሞ ከ14 ሰዓት እስከ 18 ሰዓት ነው። እናም የባህላዊ ምግቦችና መጠጥ ተዘጋጅቶላችኋል። አንድ ደግሞ አስፈላጊ መረጃ፣ ዛሬ በሽቶት ጋርት የሞተር ሳይክል ውድድር ስላለ አንዳንድ መንገዶች ሊዘጉ ይችላሉ። ስለዚህ ዝግጅቱ እንዳያመልጦ ቀደም ብሎ መውጣትን እንዳይዘነጉ። እንግዲህ በቦታው አስቀድመው ይገኙ፣ በቦታውም እኛም እንገኛለን። አመሰግናለሁ።
0: እሺ፣ ሰላም፣ አመሰግናለሁ። አድራሻውን ለንገርሽንም የት ነው የሚካሄደው?
1: አድራሻው በኦልጋ ስትራሰ 96 ነው። አንዴ ስትስካርት ኦልጋ ስትራሰ 96 ነው።
0: እሺ፣ ፖስትላ ሳሉን ጨመርሽ ስነግሪን ምናልባት ናቪ የሚሞሉ ሰዎች ካሉ። እሺ፣ ኦልጋ ስትራሰ 96 ነው። አይጠፋችሁም። በተለይ ደግሞ ብዙዎቻችሁ ታውቁታላችሁ የደጉ ሳምራዊ ፕሮግራም የሚካሄድበት አቶ ዳንኤል መንገሻ የእርዳታ ማሰባሰብን ፕሮግራሞችን የሚያደርግበት አዳራሽ ነው እንደሚመስለኝ የኦልጋ ስትራሰ 96። ስለዚህ ወደዛ እንድትመጡ እንግዲህ ጥሪውን አስተላልፈናል። እሺ፣ ሰላም፣ ምትይ ነገር አለ ሌላ?
1: በጣም አመሰግናለሁ ለጊዜው። ይሄው ነው እንግዲህ ዛሬ በቦታው ላይ እንደምንገናኝ ተስፋ አደርጋለሁ።
0: እሺ፣ ኦኬ፣ አመሰግናለሁ። እሺ፣ አድማጮቻችን፣
1: አመሰግናለሁ።
0: ደስ ይለኛል።

ወሻን ወጭ ቻችን ከስከተለ ያለውን መልእክት ማስተላለፍ እንፈልጋለን። በተለይ በወንድማችን በመሰይ ፍሬሞት ምክንያት ከጎናችሁ ከጎናችን ብለት ላልተለያችሁን የጽዋ ማህበረቶች እና ወንድሞቻችን እንዲሁም የሰላም ድርተኞች እና ኮሚቴ አባላት የሬምስሙር ክራይስ ኢትዮጵያን ድርተኞች እንዲሁም የሴቶች ማህበረቶቻችን ሁላችሁንም ከልብ እናመሰግናለን። ባለፉት ቀናት እንግዲህ ዛሬ 10ኛ ቀኑ ነው። ሙሉ በአካልና እንዲሁም በስልክ በመደወል ስላጽናናችሁ ከልብ እናመሰግናለን። በተለይ ደግሞ ሀዘን አማክሮ ስለማይመጣ ድረሰው ድንገተኛ ሞት ምክንያት በእውነት እናንተ ልታጽናኑን ብትመጡት ሁሉ ሌላ ሀዘነተኛው የሚመጣው የሚቀምሰውን እንጀራ እየጋገራችሁ ወጥ እየሰራችሁ ዳቦ ደፍታችሁ እንዲሁ ኬክ ማዘጋጀታችሁ ስለ ጎበኛችሁን ውሃ፣ ለስላሳ፣ ቡና፣ ስኳር ይዛችሁም መታችሁ በእውነት ከኛ ጋር ሀዘናችንን ለማጽናናት ሀዘናችንንም ለመካፈል አደረጋችሁ ጥረት ሁሉ እኔና ቤተሰቤ በእውነት ከልብ እናመሰግናችኋለን። ሌላው እንዲሁ እንደኛ ሁሉ በአካባቢያችን እንዲሁ ሀዘን ያጋጠማችሁ አላችሁ፣ የአባትም ሞት የእናትም ሀዘን ለደረሰባችሁ ወንድሞቻችን እግዚአብሔር ያጥናችሁ እንላለን። እንግዲህ ሀዘን እንዳልነው የሚለመድ የሚታወቅም ተዘጋጅቶም የሚመጣም ስላልሆነ ሁላችንም ሁሉም መጽናናት እንዳለበት ነው እናምነው የምናውቀው። በተለይ በዚህ ጊዜ ቤተሰቦች ብዙትን ማስታወስ ያለብን በዚህ በመዝሙረ ዳዊት 23 ላይ ጥሩ አባባል አለ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝህ እነርሱ ያጽናኑኛል ነው። ስለዚህ ይህን ቃል ዘወትር እያስብን ሁላችንም እንድንጽናና ማስታወስ እፈልጋለሁ። አመሰግናለሁ።

0: Looking to rent a car stress-free if you are...
1: ህክምናውም እንዳይጓደል ከውጭም ከውስጥም ያለውን ነገር እውነት በማቀናበር እና በማስተባበር በእውነቱ አጎቴ መድኃኒት ያስፈልገዋል፣ ህክምና ማድረግ አለበት በማለት ለእኛም ዛሬ እዚህ ገባ። ሲደረሰ ዛሬ ተሽሎታል። ዛሬ በርትቷል ያላችሁ ከዛ እውነት የለትነት ሁኔታውን እኛንም ታሳውቁን የነበረ ለሱም ደግሞ የሚላከውን መድኃኒትም ሆነ ሌላ ነገር ሁሉም እንዲሁ በጊዜው እንዲደርስ በማድረግ ስትረክሙ ለነበራችሁ በእውነት ነቢያትን እንዲሁም ልጁን ባቢን እና በቅርብ ደግሞ ያላችሁ ታላላቅ እህቶችን እግዚአብሔር ያጽናችሁ፣ እግዚአብሔር ይስጣችሁ ማለት እፈልጋለሁ። ሌላው እዚሁም ቀርብ ከጎናችን በእውነት በመሆን ከስራ በመቅረት ፕሮግራማችሁንም እንዲሁ በማሸጋሸግ በአንዳንዱንም በመስለል በእውነት የቆታችሁን ሀዘን የተወጣችሁ እና በእውነት 10 ቀን ሙሉ በመስተንግዶ ከኛ ያልተለያችሁንም ልጆቻችንን ሜላትን መስላሴንና ኒክላስን እግዚአብሔር ይስጥልን፣ እግዚአብሔር ያክብረልን ማለት ፈልጋለሁ። እና ሁላችሁንም እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልኝ።

ማስመሻ አድማጮቻችን በመከታተል ላይ ያላችሁ ሳምንታዊ የኢትዮጵያ ድምፅ ዋልያ ሬዲዮ ነው። እንግዲህ ለሀሳብ አስተያየታችሁ እና ለመልእክቶቻችሁ የስልክ ቁጥራችን 0711640044 ነው እና እዚህ ስልክ በመደወል እንግዲህ የፕሮግራሙ አካል መሆን ትችላላችሁ። ከዚህ ቀጥዬ የወንድም ምናሴ ፍሬሞልድ ሀላን አጭር የሕይወት ታሪክ አቀርባለሁ። መቶ አለቃ ምናሴ ኤፍሬም ከእናታቸው ከወይዘሮ አቦነሽ ገብሬና ከአባታቸው ከአቶ ኤፍሬም ወልደ ሀና ሚያዝያ 22 ቀን 1952 ዓ ም አዲስ አበባ ከተማ ልዩ ስፍራው 4 ኪሎ ተወለዱ። እድሜያቸው ለትምህርት እንደደረሰ አንደኛ ደረጃ ትምህርታቸውን በትንሳኤ ብርሃን ትምህርት ቤት ያው ረጅም ጊዜ በኖርበትና በሚኖርበት በቀበሌ 31 ያለ ትምህርት ቤት ነው። ሁለተኛ ደረጃ ትምህርታቸውን ኢትዮጵያ ትቅደም ትምህርት ቤት ተከታትለዋል። በሁለተኛ ደረጃ መልቀቂያ ፈተናም ጥሩ ውጤት በማምጣታቸው ወደ ሶቪየት ህብረት ቤሎሩስ ዋና ከተማ ሚንስክ ስኮላርሽፕ አግኝተው በመሄድ በማስተርስ ዲግሪ ተመርቀዋል። ከዚያም መልስ ሀረር ጦር አካዳሚ የአጭር ጊዜ መኮንንነት ስልጠና በመውሰድ በሙሉ መቶ አለቅነት ማዕረግ ተመርቀው ኤርትራ ክፍለ ሀገር ተመድበዋል። በዚያም 19ኛው ተራራ ክፍለ ጦር 41ኛ ብርጌድ የትምህርት ክፍል ኃላፊ ሆነው ሰራዊቱን በማስተማርና በወታደራዊ ስነ ስርዓት እንዲታነጽ ከፍተኛ አስተዋጽኦ አድርገዋል። በተጨማሪም ከፍተኛ የሶቪየት ህብረት ወታደር አማካሪዎች ዘንድ በመመደብ በአስተርጓሚነትም ሰርተዋል። ይህ በእንዲህ እያለ በራሻ ቋንቋ የተጻፈ ፍልስፍና መጽሐፍ ወደ አማርኛ እንዲተረጉሙ ታዘው የትርጉም ስራቸውን በመከባደድ ላይ እንዳሉ በ1983 ዓመተ ምህረት የስርዓት ወይም የመንግስት ለውጥ በመደረጉ ወደ ትውልድ ስፍራቸውና ቤተሰቦቻቸው አዲስ አበባ ከተማ ተመልሰው በግልና በተለያዩ ድርጅቶች ውስጥ በመስራት አገልግለዋል። መተልቃ ምናሴ ኤፍሬም ትዳር መስርተው ሁለት ወንድ ልጆችን ወልደው ለመሳመና የሶስት ልጆች አያትም ለመሆን በቅተዋል። በሕይወት ዘመናቸው በማህበራዊ ጉዳዮች ውስጥ በንቁ ተሳታፊነታቸውም ይታወቃሉ። በተማሩበት በሚኒስክ ከተማ የተማሪዎች ማህበር ሊቀመንበር ረጅም ጊዜ ምናልባትም እድሜው ሙሉ ማለት ይቻላል በኖረበት በደብረ ጽጌ ቅዱስ ራኤል ቤተክርስቲያን አካባቢ በተቋቋመው የአብሮ አድጎች ማህበር ውስጥ በስራ አመራር ኮሚቴ አባልነት አሁን ይኖሩ በነበረበት ሰፈር የክብር ደመና አካባቢ እድር ዳኛ በመሆን አገልግለዋል። በወጣትነት ዘመናቸው ደግሞ ለቀበሌያቸው ወይም ማለት ለቀበሌ 31 የእግር ኳስ ተጫዋች ነበሩ። በጠረጴዛ ኳስ ጨዋታም እስከ አሰልጣኝነት የደረሱ ሲሆን በዚህም ለብዙ ወጣቶች ባለውለታ ናቸው። መቶ አለቃ ምናሴ ኤፍሬም አደረባቸው የጤና መታወክ በሕክምና ሲረዱ ቆይተው በተወለዱ በ66 ዓመታቸው ነሐሴ 20 ቀን 2018 ዓመተ ምህረት ከዚህ ዓለም ድካም አርፈዋል። የፈቃደ ሥላሴን ነፍስ እግዚአብሔር በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን አሜን። በሕይወት ታሪክ ውስጥ የተጠቀሰው ዓመተ ምህረት በሙሉ እንደ ኢትዮጵያውያን የዘመን አቆጣጠር ነው።

እሺ አድማጮቻችን በድጋሚ መጥቻለሁ። ከዚህ ቀጥሎ ደግሞ ምናሴ በህይወት ዘመኑ ደጋግሞ ሲሰማው የነበረውን ሙዚቃ ጋብዛችኋለሁ። ዘውትሮ ይሰማውና አልፋ አልፎም ያ ጎራ ጎራ የነበረ ሙዚቃ ነው። እሱን አሰማችኋለሁ።

እሺ ወጭታችን መጨረሻ መልክት አለን እንግዲህ ከሁሉ በላይ አሁን በድጋሚ የምንለው ከጥያቄያችን ያልተለያችሁ ዘመዶቻችንን ጎረቤቶቻችንን እንዲሁም ድርተኞቻችንን ሁሉ ማህበርተኞቻችንም በድጋሚ ከልብ እያመሰገንን እንግዲህ ሀዘናችሁን ለመግለጽ የምትፈልጉ በተለይ መምጣት አካል መገኘት የምትፈልጉ እንግዲህ ዛሬና ነገ እቤት አለን። ከሰኞ ጀምሮ ግን ሁላችንም እኔም ማህሌትም ስራ ስለምንጀምር እንደተለመደው ከስራ በኋላ በስልክ መስማናት የምትችሉ መሆኑን ማስታወስ እፈልጋለሁ። እና ይሄን የመጨረሻ መልክት ይሄ ነው። ሌላ እንግዲህ ከዚህ ቀጥሎ እንግዲህ ትማችንን ሀዘን በየቦታው ሆናችሁ ያዘናችሁ አላችሁ ከሀገር ቤት ሰው ካለበት ጀምሮ እዚህም እኛም ጋር ጀርመን አሜሪካም ያላችሁ ፍቶቹ እና ወንድሞቹን ሁሉ በያላችሁበት ምጽናናቱን እግዚአብሔር እንዲያደርግላችሁ አሁንም ከልብ እንመኛለን። እንግዲህ ዛሬ ወንድማችንን የምናሴ ኤፍሬምን የስንብትና የማስተዋሻ ፕሮግራም በዚሁ እናጠናቀቃለን። ዘጋጅቼ ቀረው።

ስለነበራችሁ ዛሬ እናንተንም በመልክትም በሌላም ያስተናገድኳችሁ ደስ አለኝ አየለ ነኝ በድጋሚ መልካም ቀን መልካም ሳምንት ሳምንት በተደመደው በተመሳሳይ ፕሮግራም እንገናኛለን መልካም ጊዜ

እሺ አድማጮቻችን እንግዲህ ከዚህ ቀጥሎ ደግሞ በትግርኛ ቋንቋ የስጋጀ የሚቀርብላችሁ ኤርትራ ሬዲዮ አለ እሱ እንድትከታተሉ እየጋበዝኩ እኔ በዚህ በመናሴ የሚወደው ዘፈን ሰናበታችኋለሁ በድጋሚ መልካም ሳምንት

እዚ ካብ ነፃ ራዲዮ ስቱትጋርድ ዝፍኖ ራዲዮ ኤርትራ እዩ። ራዲዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርስ ካብል ንዝጥቀቡ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

0: ምስግደፍ ስለዚህ ከደ ዘቆደስ ትልላውነት ዳትካ ዘክብር ብዝገበር ካገርካ ሃማን ባሆ ሆ ተምጽ ቀደውን ስለተዋስካዮ በሕመቅዳይ ናበር ናቶም ኣይኮነን ሰብ ከዓ ንረብሖ ገብርሎሞ ንረብሓ ትገብር ምግባር ዘንታይ ፀገማት ዘስታት ኣለዎ እዚኣ ክብለካ ዘለሞ ምዚኣ ተሓዛ ቢልካ በዚኣ ክሳ ክንገብረ ኣለዋለ እታ ግዜ ከምቲ ፀባብ ነዛ ሓንቲ ሰዓት ካልእ ግዜ
1: ንብላ ፅቡቅ ኣለካ ፅቡቅ ኣለካ እቲ ታሪክ ናይ ነፍሶ ከብሰብ ክትርኢ ኣለካ ማለት እዩ ንኣብነት በዓል ገታቸው ረዳሲ ኣብ ገድሊ እውን ተራ ዘይነበሮም ሰባት እዮም ኣጋጣሚ ኣብ ስልጣን መፅኦም እዮም ኣብቲ ግዜ ናይ ትግራይ ድዩ ናይ መቐለ ማለት እዩ በዓል ጀነራል ሳትካን ክትሪኦም ከለካ ኣብ ግዜ ኩናት ናይ ባዲመ ዝነበረሉ እዋን እውን ንዓሰብ ጥራሕ እንዳበለ ዝህውትት ዝነበረ ሰብኣይ እዩ ማለት እዩ እዚኦም ሕጂ ከመይ ጌርካ ካ ክትቃለስ ንድሕነት ህዝቢ ትግራይ እውን ዘይሓስቡ ሰባት እዮም እዚኦም ሰባ ክትቃለስ ተደኣ ኮይንካ ናይ ባሕቂ ተቃለሳይ ተደኣ ኮይንካ ምስቲ ረብሓ ዘለዎ ህዝቢ ትግራይ ንኣብነት ከም ህዝቢ ተቃሊሱ ሽርክነት ምስ ኤርትራውያን ገይሩ ነዛ ናፅነት ናይ ኤርትራ ወላ ኣብቲ ኢትዮጵያ ዝተፈጥረ ኩነታት ህዝቢ ኤርትራን ትግራይን ሓቢሮም ዘምፅእዎ ለውጢ እዩ እዚ ሕጂ ሓደ ኣሴት እዩ ንክልቲኡ ህዝቢ ትግራይን ኤርትራን ማለት እዩ ዝኾነ ካልእ ኢትዮጵያዊ እዚ ፋኖ ድዩ ኣምሓራ ድዩ ኦሮሞ ድዩ ካልእ ድዩ እዚኦም ብዛዕባ ኣብ ኩነታት ኤርትራውያንን ተጋሩን ዝፈጠርዎ ኣይ ቅበሎን እዩ ኣይ ግዱሶን እዩ ሎሚ ዝኾነ ወዲ መብዛሕትኦም ደቂ ኦሮሞ ብዛዕባ ናፅነት ኤርትራ ይኣምኑን እዮም ክንደይ ተጋሩ ኣምፅ ኢካ ኩሎም ናፅነት ኤርትራ ዝኣምኑ ማለት እዩ እቶም ኣምሓሩ ምፃ እዮም ከምኡ ሕጂ ንሕና እቲ መቃልስትና ዝኾነ ትንፈልጦ ህዝቢ እዚ ህዝቢ ትግራይ እዩ ማለት እዩ ህዝቢ ትግራይ ማለት ከዓ እቲ ብልኡላውነትካ ዝኣምን እቲ ምሳኻ ክነብር ዝደሊ ተላዚቡ ከም ጎረቤ እንተደ ኮይኑ እሱ እዩ ትንዓነ ህዝቢ ኢትዮጵያ ንብሎ ክንሰርዕ እንተደ ኮይና ማለት እዩ ካብ ተነፂልካ ምስ
0: ካልኦትተደናጋሪ ከተኸውን ህዝብን ፖለቲካዊ ስልጣን ዝሓዘ እ ዝመርሕ ንህዝቢ ዘመሓድሮ እቲ
1: ፖለቲካዊስልጣንበዓል ደረፅን በሎም ወያነ ትግራይ እቶም ስልጣን ሒዞም ዘለዉ ኣብ መቐለ እሳቶም እዮም ህዝቢ ትግራይ ዝውንኑ እሳቶም እዮም ስልጣን ዘለዎም እሳቶም እዮም ብሽም ህዝቢ ትግራይ ዝሰርሑ ዘለዉ እቶም ካልኦት እኮ መሳርሒ ናይ ኣብሽ ኣሕመድ ኮይኖም እዮም ኢዶም ሂቦም ገታቸው ረዳእ በሎ ዋላ ደብረፅን በሎ ዋላ እቶም ምስኦም ዘለዉ ኤርትራውያን ንባዕሎም
0: ኦኬ ፅቡቅ ሓረ ግርም እሞ ከምዚኣ ገርና ክሳብ ከነብላ ሓፃር እስኪ ናይ ገለስ ሰለስተ ደቂ ዝኸውን እንተገሊፅካ ማለት እዩ ብዛዕባ ስኒት እዛ ኤርትራዊት ሞዴል ናይ ፅባቅ ስነ ፅባቅ ትኸይ ዘላ ኣብዚ ክልተ ነገራት ኣሎ ኤርትራውያን እዛ ሰብ እዚኣ ፕሮጀክት ኣለዋ ፕሮጀክት ዳታ ከዓኒ ብዛዕባ ናይ ዳውን ሲንድሮም ሓታ ዘለዎ ካብኡ ብምብጋስ በዚ ናይ ፅባቀ ጌራ ተጠቂማ መጀመርያ ንሓታ ካብኡ ንኤርትራውያን ኢላ እትብ ዘላ ግን ብዛዕባ ኣብ ሊብያ ዘለዉ ጥራሕ ዘይኮነስ ብሓፈሹ ብዛዕባ እሱራትን ብዛዕባ ስያም ክትዛረብን ብዛዕባ እዚን ክትብል ኣለዋ ንሳ ብምባል ምስኣ ኣዛሚዶም ዝዛረብለዉ ብዙሓት ኤርትራውያን ብፍላይ ዋላ ናይ ደለይቲ ፍትሒ ማለት እዩ ተቃለስ ንፍትሒ ኣብዚኣ ሕጥር ዘለት እንታይ ርኢት ኣለካ ኣብዚ ከመይእንታይ ክትሓወስ ኽእል ከመይ ገር ክትሓወስ ኽእል ወይ ከመይ ገር ክፍልኽእል
1: እንታይ ይብል መስለካ ሓዊ ተስፋይ ኤርትራውያን ዚ እስኻ እታ ትፈልጣ ቤተክርስትያን ዛናትካ ኣብኣ ክትቅዱስ ተኣቱ እንታይ ገደሰካ ኣብዚ ተኣቱ እዚኣ ንዲኣ ትካ ሓንቲ ብሉካ ሸጣን ሕጂታ ቆልዓ ንዓኣ ሊድ ዝገብራ ናታ ዝመርሕዋ ሰባት ኣለዉ ብከመይ ትዕወት እንታይ ተገበረት እንታይ ተተኸድነት እንታይ ተበለት ምሻ ኣለካ እዚ ንሕና ኣብ ሶሻል ሚድያ መፅና ንብሎ ኣይኮነን ሕጂ ብዛዕባ ኣብ ሊብያ ዘለዉ ንሕና ደይ ገበርናዮ ካብኣይ ነንፅበ ዘለና ማለት እዩ ኣብ ከምዚ ደረጃ በፂሓ ሲ ብከምዚ ክትገብለን ክትብል ኣለዋ እንታይ እሞ የዕውታ ድዩ ኣይዕውታን እሱ ክትርኢ ኣለዎ እዚ ተኸዲናቶ ዘላ ንዓና ኣይውክልን ዘይዕውታ እንተኮይኑ ስለምንታይ እቲ ዲዛይነር ሰሪሑ እዚ ተኸደኒ ኢሉዋ ብኣየ ሞ ምዝ ኩሉ ኣበና ደረጃ በፂሓ ኣብ ቀዳማይ መድረክ ተሰሪዓ ትኸይድ ዘላ እያ ንሕና ዲና ኣብ ከምዚ ብፅሕና ዋላ ተኻሊ ህዝቢ ዓለም እዚኣ እኳ ናይ ወድልድ እያ ወድልድ ፅባቀ ናይ ዓለም እያ ናይ ኤርትራ ኣይኮነትን ንኤርትራዊት እያ ግን ንፅባቀ ዓለም እያ ትወዳድር ዘላ ሕጂ ንሕና እቲ ዝኾነ ነገር ክትሪኦ ከለና ናይ ግዲ ኖኖ እዚኣ ሕማቅ እዩ ኣነ መሪፀልካ ኣለኹ እዚ ኣይለካ ኣለኹ ከምዚ እንዳተባሃለ ዝኸይድ ህዝቢ እዩ ማለት እዩ ኣነ ናይ ህዝቢ ኤርትራ ሕጂ በቃ እዚ ሰሚዕካ ሓደ ዝኾነ ቪዥን ዘለዎ ኣይኮነን እዚ ዝብልካ ናይ ምጉጅጃል ነገር እዩ ናይ ሊብያ ንሕና ኢና ክንሰርሖ ዘለና ንሓንቲ ኣብ ናይ ፅባቀ ዓለም ትወዳደር ዘላ እሳ ኦ ህዝበይ ኢላ ኣብኡ ከተእውሲ እንታይ እቲ መልእኽቲ
0: ፅቡቅግርሞ ፅቡቅ ኣነውንቲ ርእቶ ኣብዚ እንታይ ክብል ደለ ክብራት ሰማዕቲ ሬድዮ ኤርትራ ምስ ሬድዮ ኤርትራ ኩም ዘለዎ ምስሓዊ ከራር ህያቡ ካብ ኣሜሪካ ኣብዛ ናይ መወዳእታ ብዛዕባ ናይ ስኒት ክተሓወት ዘይብሉ ህዝቢ ኤርትራ ክንዲቲ ንዓኣ ዝሃባ ክንዲቲ ስኒት

0: ዘሎ ንፍትሒ ብዛዕባ እስራት ብዛዕባ ስዱዳት ዘለዉ ድሕር ኮይኑ ክንዱኡ ዝኸውን ድምፂ ክህብ ክኽእል ኣለዎ። ተዘይኮነ ግን ሲኒት ዓወት ሲኒት ዓወት ህዝቢ ኤርትራ እዩ። ሲኒት ሕጂ ትገብሮ ዘለካ ብዛዕባ ናይ ፕሮጀክት ንመፃኢ ንኤርትራዊ ጥራሕ ዘይኮነ ዝተላይ ንኣፍሪቃ ዝብል እያ ሕጃቱ ዘላ። እዚ ክትዕወት ዝያዳ ጎስጓስ ዝያዳ ድገፍ ክግበረሉ ክትዕወት ከዓ ተስፋ ንገብር ከም ኣነ ማለት እዩ። ህዝቢ ኤርትራ ግን እቲ ዝህባ ዘሎ ድምፂ እዚ ሚልዮናት ዝህባ ዘሎ ክንዱኡ ድምፂ ነቲ እሱርን ነቲ ፅጉምን ሲሃምን ከም ሲሃምን ዝመሰሉን መዓት ኣዋልዲ ኣብ ሰባት ዓመፃ መዓት ደቂ ኣንስትዮ ሂወተን ዘይ ከይተፈልጠ ዝሓቀቀ ኣጠፋእን ኣለዋ በሸሓት ካብ ማእሰርቲ ኣለው። ነዚኦም ክወፁ ግን እቲ ድምፂ ማዕረ ንስኒ ዝተዋህበ ነዚኦም ከዓ ክወሃብ ኣለዎ ዝብል ርእቶ ኣለና። ኣነ እዚኣ ካስካ ገለ ክልተ ቃላት መሊካ ተዓፅዋ ትኮንካ ካብኣ ግብኣ ክንዓፅዋ ብኣ ንዓፅዋ
1: ና ኣነ እውን ንሳ ምሳኻ ኣለኹ ኣነ እውን ክትዕወት እየ ዝምነ እታ ዝበልካ እሳያ እታ መእሰሪት እሳያ ክንድቲ ንዓ ንገብሮ ዘለና ሓገዝ ነቲ ካልእ ጉዳያትና ሰሚርና ሓዲርና ክንሰርሓሉ ጥራሕ እዩ ዘለና ባዕልና ኢና ናና ጉዳይ ክነዕውቶ ንኽእል
0: ግርም ፅቡቅ ሕራይ እሞ ክቡራት ሰማዕቲ ረድዮ ኤርትራ በደባትና ኣብዚ እቲ ግዜ ምቁር ዝያዳ ክንዛረብ ዝያዳ ክንብል ምክኣልና እታ ግዜ ግን ፀባብ ስለዝኮነት ካብኡ ላዕሊ ክንከይድ ስለዘይንኽእል በዚኣ ኢና ክንገብራ ይቀኒየለይ ክቡር ሓው ከራር ህያቡ ካብ ኣሜሪካ ኣብ ቀፃላይ እውን እዚ ዝያዳ ክነስፍሖ ዝያዳ ክነምፀቀሉ ኢና። ክቡራት ሰማዕቲ ሓው ከራር ህያቡ ኣብ ኤርሳት ከም ጋዜጠኛ ዝሰርሕ ከምኡ ከዓ ናይ ጌሌድ ሜድያ እውን ኣዳልዩ መደባት ዘካይድ ዘቃርብ እዩ። ስለዚ ኣክቲቪስት እዩ። ደላይ ፍትሒ ከዓ ናይ ነዊሕ ዓመታት ተመክሮ ዘሎ። ስለዚ የቀኒየለይ ክብረት ሃበለይ ብሽም ረድዮ ኤርትራን ሰማዕታን ሓው ከራር
1: የቀኒየና ታንክ ዩ።